ሰላም ለኪ ማርያም ድንግል ንጽሕት ሰላም ለኪ ማርያም ድንግል ንጽሕት ሰላም ለኪ ማርያም ድንግል ንጽሕት ያችን እርግብ ያችን ወላላ ፍጥረት በሰላምታ እስኪን ወዙዛት ጥቂት የአምላክ እናት የሰማይ የምድር ፈጣሪ የእርሱ አዝማሪ ዕዝራና ዳዊት በባህሪ ቃል ኪዳኗ የማይፈርስባት ነዋሪ እልፍ አላፍ መላእክት አሏት ነባሪ ያገልግሉሽ ብሎ የሰጣት ፈጣሪ እኛን ይዛ ፍጥረት ዓለሙን መካሪ ወላላዊት ቤዛዊት ዓለም ብጽዕት ከወተት ውዳሴ ስጦም በእውነት ከወለላ ታምሮሽ ጦም ሲበላ የብርሃን ዘውድ የብርሃን አክሊል ደፍተሽ ድረሽልን በሰረገላ ሆነሽ ይሸሻሉ አጋንንታችን ሲያዩሽ ስታገለግል በቤተ መቅደስ ስትሰራ ነይ ውጭ አሏት ሊቃውንት መክረው በሴራ ተመግኝተው ምናምን ኃጢአት ሳትሰራ እንደ ፀሐይ ገላዋ እንደ ሳት ሲያበራ ትሙት ብለው ማየ ዘለፋም ቢያጠጧት እንደገና ብርሃን መሆኑ ባሰባት ያንን ግሩም ያንን ደስ የሚል መዓዛ በንጽህና ያለ ሩካቤን አርግዛ ወለደችው በቤተልሔም ተጉዛ ምጥ የለባት በመላእክት እጅ ተይዛ የታደለች የተባረከች ፍጥረት የበላውን 78ቱን ነፍሳት አገባችው በጥርኝ ውሃ ገነት ከአድማስ አድማስ ወረቀት ቢሆን መሬት ቀለም ቢሆን የሶስት ወር ውሃ ክረምት ብር ቢሆን የዚህ ዓለም ሁሉ እጽዋት ቢጻፍ አልቅም የታምርሽ ብዛት ንግበር ብሎ ገና ሲፈጥረን ከጥንት ፈጥሮ ሰጠን ድንግል ህሊና ትሁት በእርሷ ሰበብ እንገባለን ገነት ተመልከቱት የእግዚአብሔርን ምህረት ብንወርድበት መቼ ወዳል ከሳት እኛ ግና በኃጢአታችን ብዛት እንወድቃለን ከዚያ ጨለማ ክርፋት አደራሽን ቤዛዊተ ዓለም ብጽዕት በማልቀስሽ በመጨነቅሽ ብዛት ኑሮ ሲለን እንድታወጭን ከሳት ቃል ኪዳንሽ እጅግ ታላቅ ነው ከጥንት አንቺን አምኖ እንዴት ይጎዳል ፍጥረት ማህደሩ አምላከ ሰማይ እናት ታይቶ አይጠገብ ሁልጊዜ ልጅሽ ምህረት እኛን በቀኝ እንድታቆሚን ያለ